قانداق تەرەققىياتنى ئىشقا ئاشۇرۇش. تەرەققىياتنى قانداق ئىشقا ئاشۇرۇش دېگەن بۇ زور مەسىلىگە ياخشى جاۋاب بېرىش پارتىيىمىزنىڭ خەلققە رەھبەرلىك قىلىپ دۆلەتنى ئىدارە قىلىشىدىكى ناھايىتى مۇھىم بىر تەرەپ. 2015 يىل 10 ئاينىڭ 29 كۈنى مەن پارتىيە 18 نۆۋەتلىك مەركىزىي كومىتېتى 5 ئومۇمىي يىغىندا ئېيتقىنىمدەك، ئىدىيە ھەرىكەتنىڭ يېتەكچىسى، مۇئەييەن تەرەققىيات ئەمەلىيىتىگە مۇئەييەن تەرەققىيات ئىدىيەسى يېتەكچىلىك قىلىدۇ. تۈپ نېگىزىدىن ئېيتقاندا، تەرەققىيات ئىدىيەسىنىڭ توغرا بولۇش بولماسلىقى تەرەققىياتنىڭ ئۈنۈمىنى، ھەتتا مۇۋەپپەقىيەتلىك بولۇش بولماسلىقىنى بەلگىلەيدۇ. ئەمەلىيەت بىزگە شۇنى ئۇقتۇردىكى، تەرەققىيات ئۈزلۈكسىز ئۆزگۈرۈپ تۇرىدىغان بىر جەريان. تەرەققىيات مۇھىتى ۋە تەرەققىيات شارائىتى ئۆزگەرمەس نەرسە ئەمەس. تەبىئىيكى، تەرەققىيات ئىدىيەسىمۇ ئۆزگەرمەي بىر قېلىپتا تۇرىۋەرمەيدۇ. پارتىيە 18 قۇرۇلتىيىدىن بۇيان، پارتىيىمىز ئىقتىسادىي ۋەزىيەتكە ئىلمىي ھۆكۈم چىقىرىپ، تەرەققىيات ئىدىيەسى ۋە پىكىر يولىنى ۋاقتىدا تەڭشەپ، دۆلىتىمىز ئىقتىسادىي تەرەققىياتىدا تارىخىي مۇۋەپپەقىيەتلەرنى قولغا كەلتۈرۈش، تارىخىي ئۆزگىرىشلەرنى ھاسىل قىلىشقا يېتەكچىلىك قىلدى. بۇ يەردە ئۇنىڭ ئاساسلىق تەرەپلىرىنى قىسقىچە سۆزلەپ ئۆتىمەن. بىرىنچى، خەلق مەركەز قىلىنغان تەرەققىيات ئىدىيەسىدا چىڭ تۇرۇش. 2012 يىل 11 ئاينىڭ 15 كۈنى 18 نۆۋەتلىك مەركىزىي كومىتېت سىياسىي بىيۇروسى دائىمىي كومىتېتىنىڭ ئەزالىرى جۇڭگولۇق ۋە چەتەللىك مۇخبىرلار بىلەن كۆرۈشكەندە، مەن خەلقنىڭ گۈزەل تۇرمۇش ئىستىكى بىزنىڭ كۈرەش نىشانىمىز، ئورتاق بېيىش يولدا قەتئىي ئېغىشماي ماڭىمىز دەپ تەكىتلىدىم. 2015 يىل 10 ئاينىڭ 29 كۈنى پارتىيە 18 نۆۋەتلىك مەركىزىي كومىتېتى 5 ئومۇمىي يىغىنىدا خەلق مەركەز قىلىنغان تەرەققىيات ئىدىيەسىدە چىڭ تۇرۇشنى ئېنىق ئوتتۇرىغا قويدۇم. 2020 يىل 10 ئاينىڭ 29 كۈنى پارتىيە 19 نۆۋەتلىك مەركىزىي كومىتېتى 5 ئومۇمىي يىغىنىدا مەن يەنىمۇ ئىلگىرىلگەن ھالدا پۈتكۈل خەلقنىڭ ئورتاق بېيىشىنى تىرىشىپ ئالغا سۈرۈشتە تېخىمۇ روشەن ماھىيەتلىك ئىلگىرىلەش ھاسىل قىلىشىمىز كېرەك دەپ تەكىتلىدىم. 2. ئاددىي ھالدا ئىچكى ئىشلەپچىقىرىش ئومۇمىي قىممىتىنىڭ ئىش نىسبىتىگىلا قاراپ باھا بەرمەسلىك. 2012 يىل 12 ئاينىڭ 15 كۈنى مەن مەركەز ئىقتىساد خىزمىتى يىغىنىدا ئوبيېكتىپ شارائىتقا قارىماي قانۇنىيەتكە خىلاپ ھالدا قارغۇلارچە يۇقىرى سۈرەت قوغلىشىشقا بولمايدۇ دەپ تەكىتلىدىم. 2013 يىل 4 ئاينىڭ 25 كۈنى مەن مەركىزىي كومىتېت سىياسىي بىيۇروسى دائىمىي كومىتېتى يىغىنىدا دۆلەت بېكىتكەن تەڭشەش، تىزگىنلەش نىشانىنى جايلارنىڭ ئىقتىسادنى ئاشۇرۇشىدىكى تۆۋەنچەك قىلىۋېلىشقا بولمايدۇ، ئۆزئارا بەس سېلىش ۋە قاتلاممۇ قاتلام ئېغىرلىتىۋېتىشكە تېخىمۇ بولمايدۇ. سۈپەت ۋە ئۈنۈمنى ئۆستۈرۈشنى مەۋقە قىلغان ھالدا ئىقتىسادنىڭ سىجىل، ساغلام تەرەققىياتىغا تۈرتكە بولۇپ، ھەقىقىي ساپ ئىشلەپچىقىرىش ئومۇمىي قىممىتىگە ئىنتىلىش، ئۈنۈملۈك، سۈپەتلىك، ئىمكانىيەتلىك سىجىل تەرەققىياتقا ئىنتىلىش كېرەك دەپ تەكىتلىدىم. ئۈچىنچى، دۆلىتىمىز ئىقتىسادىي 3 مەزگىل گىرەلىشىپ كېتىش باسقۇچى تۇرماقتا. 2013 يىل 7 ئاينىڭ 25 كۈنى مەن مەركىزىي كومىتېت سىياسىي بىيۇروسى دائىمىي كومىتېتى يىغىنىدا دۆلىتىمىز ئىقتىسادىي ئىش سۈرىتىنىڭ قوت يۆتكەش مەزگىلى، قۇرۇلمىنى تەڭشەشنىڭ تولغاق مەزگىلى ۋە ئالدىنقى مەزگىللىك قوزغىتىش سىياسىتىنى ھەزىم قىلىش مەزگىلى گىرەلىشىپ كەتكەن باسقۇچ تۇرۇۋاتىدۇ. ئۇنىڭ ئۈستىگە دۇنيا ئىقتىسادىمۇ چوڭقۇر تەڭشىلىۋاتىدۇ. تەرەققىيات مۇھىتى ئىنتايىن مۇرەككەپ. شۇڭا دۆلىتىمىز ئىقتىسادىي تەرەققىياتىنىڭ باسقۇچلۇق ئالاھىدىلىكىنى توغرىتۇنۇپ، ھەقىقەتنى ئەمەلىيەتتىن ئىزدىگەن ھالدا ئىسلاھ قىلىش، تەڭشەش كېرەك دەپ تەكىتلىدىم. تۆتىنچى، ئىقتىسادىي تەرەققىيات يېڭى نورماللىققا كىردى. 2013 يىل 12 ئاينىڭ 10 كۈنى مەن مەركەز ئىقتىساد خىزمىتى يىغىنىدا يېڭى نورماللىقنى ئوتتۇرىغا قويدۇم. 2014 يىل 12 ئاينىڭ 9 كۈنى مەن يەنە شۇ مەركەز ئىقتىساد خىزمىتى يىغىنىدا دۆلىتىمىز ئىقتىسادىي تەرەققىياتىنىڭ يېڭى نورمالغا كىرىش سەۋەبىنى
9 cəhətki yüzünüş xarakterlik özgürüş asası təkil qılıb, yeni normallıqını tonuş, yeni normallıqı layıqlaşış, yeni normallıqını yetəkləş, dövlətimiz iqtisadi tərəqiyyatının növətdiki və bunun dinkiyinki bir məzgildiki çoğun logikisi ikəlikini təkildi. 5. Bazarını baylıq təqsimləşdə əl qılğuş rol oynaydıqan qılış. Hökumətinin rolunu texim yaxşı cari qıldırış. 2013 yıl 11. ayda mən Partiya 18. növətlik Mərkəzi Komiteti 3. umumi yığınıda baylıqni bazar təqsimləş ən önümlük usul. Bazarının baylıq təqsimləşini bəlgiləşi bazar igilikinin umumi qanuni idi. Bazarını baylıq təqsimləşdə əl qılğuş rol oynaydıqan qılış gerək dəb təkidləb, bazarının roluğa yepyeni tədbir bədim. 6. Süzük su, Yeşil Tağının özü bir baylıq. 2013 yıl 9. ayının 7. günü mən Nəzərbayev daşösü də notuq sözülgəndə bu qaraşını iniq oturu qoyub, ekologiya mədəniliki bərpa qılış, güzəl congo quruş bizning strategiyalik vazifalarimizning biri. Avlodlarga osmini ko'k, zimini yeshil, suyi suzuk, güzel makan qoldirishimiz kerak deb ta'kidladi. 2014 yil 3 ayning 7 kuni men 12 navbatlik mamlakatli xalq qurultiyi 2 yig'inida Guyjo vakillar umumining qarab chiqishi qatnashganda bu qarashni yanimi ilgirilgan holda ta'kidladim. 7. Yeni tərəqiyyat ideyası da çın duruş. 2015 yıl 10. ayda mən Partiya 18. növətlik Mərkəzi Komiteti 5. umumi yığınıda icadi, mas, yeşil, uçuq, əmbəkrə buluşdun ibarət tərəqiyyat ideyasını otturu qoyub, icadi tərəqiyyatda tərəqiyyatının ərkətləndürgüş küçü məsələsini həl qılışqa, mas tərəqiyyatda tərəqiyyat tənpun bulmaslıq məsələsini həl qılışqa. Yeşil tərəqiyyatda adəm bilən təbiyyət inaq ötüş məsələsini həl qılışqa. Uçuq tərəqiyyatda tərəqiyyatının şiki taşqi həm türütkiliki məsələsini həl qılışqa. Həm bəkrə tərəqiyyatda icdimai adıllıq və həqqaniylıq məsələsini həl qılışqa əhmiyyət berilidir. Yeni tərəqiyyat ideyası da çıntırış, dövlətimizin tərəqiyyat umumluqı münasibətlik Çonqur özgürü işləb təkidildim. 8. Təminat tərəflik qurulmuluq ıslahatını alıqı sildirdiş. 2015 yıl 11. ayının 10. günü mən Mərkəzi Komitet Maliyyə İxtisad Rəhbərlik Qurpusunun yığınıda təminat tərəflik qurulmuluq ıslahatını tırışıb küçəydişini oturuq qoydum. 2015 yıl 12. ayının 18. günü mən Mərkəz İxtisad Xizməti yığınıda təminat tərəflik qurulmuluq ıslahatının aşıqçı işləb çıxırış ixtidari uçuqçılıqını tügütdiş, qaldıqını tügütdiş, pişanı tügütdiş, tənlərxini tüvənlidiş, kəmtüklükünün toluqlaşını çın tutuşdur dəb təkidildim. 2018 yıl 12. ayının 19. günü mən Mərkəz İxtisad Xizməti yığınıda müstəkkəmləş, küçəydiş, yüksəldürüş, Ravallaşdırışdın ibarət töt sözlük yeni tələbini oturu qoyub, bu töt sözlük fangcinnin növətdiki və bunun dinkiyinki bir məzgildiki təminat tərəflik qurulmuluq ıslahatını çonqurlaşdırış. İxtisadının yuqarı süpətlik tərəqiyyatıqı türütkü buluşunun umumi təlifi işgəlikini təkidildim. 9. Tərəqiyyat tənpun bulmaslıq, yetərlik bulmaslıq. 2017 yıl 10. ayda Mən partiya 19. qurultiyida dövlətimiz cəmiyyətidiki asasız ziddiyət, xalqının kündün-küngi iş berivatqan güzel turmuş ehtiyacı bilən tərəqiyyat tənpun bulmaslıq, yetərlik bulmaslıq otursidiki ziddiyətki özgərdi. Bu, umumluq taqılıdığan tarixi özgürüyüş dəb